ካፍ አጥረ ታለ ሚ ማርከት ተሰበረ ኪ ሆሪሃ ደሬበሩ ነምስ አዳላ ሻጉሪ ማ ሀውለ ፎር ኮ ዲናማይኩ ደሬበረግ ጋብል ካን ሆይ ኤም ማቲ ሚምበረካ ታውሊሙ ሐሲል ኮ ዲሪውለም ከ ማዳኑጋ አበዱስ ኡንገነ ሙስሊም ዲቨ ሂፈር ደከቡ